አድማጮቻችን እንኳን ለሳምንቱ አደረሰን ያልኩኝ ከዚህ ከCITR 101.9 FM Vancouver BC Canada የሽክሽክታ ሬዲዮ አዘጋጅ ወርቋ ያለው ነኝ። እንደምን ሰነበታችሁ? ሳምንታችሁስ እንዴት ነበር? እንግዲህ ያለፈው ሳምንት እንግዲህ በሙቀትም በምንም ብዙ ተንትን ብለናል። በተለይ በዚህ በከተማችን በሚካሄደው የስፖርት ማለትም የፊፋ ወርልድ ሶከር ጌም በጣም ከተማችንን እንዳጨናነቀና ብዙ እንግዶች እየመጡ ብዙዎችንም ከካልጋሪም ከልመንተንም ከይትም የመጡትን ጓደኞቻችን ያገኘን በጣም በጥሩ ተዝናንተናል። በጣም ጥሩ ሳምንት ነበር። እንግዲህ የሚቀጥለው ሳምንትም ይበለጠ ወደ ፋይናሉ ይሄድን ነው። እንግዲህ ሶከርም እንደዛ ነው። እንግዲህ ሁላችሁም እንደምትመለከቱ አምናለሁኝ። እኔ ግን ዛሬ ቅዳሜ ይዤላችሁ የመጣሁትን ከዚህ ከሰባት ጀምሮ እስከ ዘጠኝ ድረስ ማስተላለፍላችሁን ዝግጅት በቅደም ተከተል ላስታውቃችሁ ወዳለሁ። በመጀመሪያ አንድ ሙዚቃ ካሰማሁኝ በኋላ በሀገራችን ያለውን አንዳንድ ሁኔታዎችን በራሴ

የራሴ አስተያየት ከማንም ሳልወስድ በማየት በመታዘብ የምናገራቸው ነገሮች ይኖራሉ። በሀገራችን ፖለቲካ ሁኔታና ሶሻል ኢኮኖሚ ሁኔታዎችን እንግዲህ ወደፊት ደግሞ እንደምታውቁ ቀደም ሲል በአቶ ፍሬሰው ብዙውን ጊዜ ብዙ ዝግጅቶች ይዘጋጁ ነበር። እንግዲህ አንድ ቀን ፍሬሰው የራሱ ዝግጅት ሲኖረው ብቅ ይላል። የበለጠ ትዝናናላችሁ ማለት ነው። ከዛ ባሻገር አፍሪካ ማማን በሚል ዝግጅት ይዘናል። የሙዚቃ ፕሮግራም ነው። እንደ ጊዜው በቅርብ ጊዜ ብዙ ሰዎችን እያዘጋጀ ነው የተዘጋጀ ብዙ ሀሳቦችን ለማቅረብ እንሞክራለን። ከአንድ ሙዚቃ በኋላ የራሴን አስተያየት ካሰማሁ ወዲህ ከዛ ለአንድ ለ15 ደቂቃ አፍሪካ ማማ የአፍሪካን ሙዚቃ ኢትዮጵያኖችን መቀላቅሎ ሙዚቃዎችን አሰማለሁኝ። ያን እንደ ጨረስኩኝ በከተማችን የሚኖሩትን አንዳንድ ዜናዎች ኢንፎርሜሽን ካለ በኮሚኒቲም ሆነ በምን እንዲሁ ያሉትን በዛ ከአንድ ከአፍሪካ ማማ በኋላ በተለይ በአሁኑ ሰዓት በከተማ ትንሽ ውዝግቦች ስላሉ እዛ ላይ ትንሽ አንዳንድ ሀሳቦችን አቀርባለሁኝ። ከዛ ባሻገር ኢንፎርሜሽን ኢንተርቴንመንት በሚለው መሰረት ሙዚቃችንን ጀባ ብለን እስከ 9 ድረስ አብረን ቆያለን ማለት ነው። በዚህ አጋጣሚ ሀሳብ የሰጣችሁኝ በአንዳንድ ነገሮች ላይ እንድናገር የጠየቃችሁኝ አለ። አንዳንድ ጊዜ ወደ በኋላ መለስበታለሁ። በኮሚኒቲያችን አካባቢ ወደ 8 ከምናምን ላይ አንዳንድ ነገሮችን ላስገነዝብ ወዳለኝ። ምክንያቱም ከተማችን በጣም በጣም በጣም በጥሩ ሁኔታ እንዲሄድ ሁላችንም በፍቅር የምንኖርበት ሁኔታ የሚፈጠር ሁኔታውን እግዚአብሔር ያደርግልን ነው የምናለው። ሌላ በተረፈ የኢትዮጵያ ኦርቶዶክስ አማኞች ኤርትራም እንኳን አደረሳችሁ ላለው። ነገ እንግዲህ ጾም ይፈታል፣ ድሮም ቁርጥም ነው። እንግዲህ ሁላችንም በየቤታችን አቤት አቤት እንላለን ማለት ነው። ከዛ ባሻገር ፍቅር ሰላም ይሁንልን እያልኩኝ ከአንድ ሙዚቃ በኋላ ተመልሼ እመጣለሁኝ። ከኔ ጋር ሆኑ። ሙዚቃ የላካችሁልኝን አንዳንዶችን እንኳን ባላሰማ አብዛኛውን ላሰማ ሞክራለሁ። በተለይ ኢንፎርሜሽን ቅዳሜ ሌላ ደግሞ ልዩ የሆነ ዝግጅት ይኖረናል። በቀጥታ ከቤት ቤታችሁ ናችሁ ከኔ ጋር በመሆን ቅዳሜ ማታ ወይንም አርብ ማታ ወይ ሮብ እንዲህ ዲጄ ካላችሁ በርዝዴ ካላችሁ ሙዚቃዎች እንዲጫወቱላችሁ ካላችሁ ቤታችሁ ስፒከር ካለ በኦንላይን ለመላክና ለማስተላለፍ ይችላለሁኝ። ያን ነገር ከሁላችሁ ጋር እንግዲህ ቀጥታ ለአንድ ሰው ብቻ ማለትም ለአንድ ቦታ ሌላ ቦታ ሳይደርስ ወደ እናንተ ደርሶ ሙዚቃዎችን ለማጫወት የምትፈልጉ ከቤት ሆኜ 3-4 ቦታ ማጫወት ይችላለሁ። ያንን አሳስባለሁኝ። በተረፈ አዲስ ነገሮች አሉን። እንግዲህ ኢትዮጵያን ኮሚኒቲ ኢትዮጵያ እንዴ መጥቷል አይደለም እንዴ? እነኛ በጣም ከድሮ የበለጠ ጥሩ የሆነ የመጣ ነው ማለት ነው። ምክንያቱም ብዙ አክቲቭ የሆኑ ወጣቶች መጥተዋል። በጣም ጥሩ ደረጃ ነው ያለው። እንግዲህ እስቲ ወደ በኋላም አንዳንድ ሀሳብ ሰጣለሁ ከኔ ጋር ሆኖ። አሁን ካዳ ወደ ሙዚቃው ልውሰዳቸው። እነሆ ሙዚቃ የምመርጣቸው ሙዚቃዎች መልእክት ያላቸው በራሳቸው ሙዚቃቸው የራሳቸው መልእክት ይኖራቸዋል። ነገር ግን መጣው የምመርጠው ያው ደስ በሚል መልኩ ነው እና አንዳንድ ሰዎች በተለይ ሙዚቃውን ማጫወቱን ትርጉም ስለሚሰጡ በጣም እኔ ደውላችሁ አርቲስቱን እንዴ ብለ ጻፍ ከሆነ ቴዲን አናግሩ ከፈለጋችሁ እና ወደዛ ወስዳችኋለሁ። አቡ ይመቻችሁ። እነሆ ሙዚቃ

0: Are you looking to decolonize your self-care routine? Take a trip down to Sisters Sage for a variety of handmade soaps, bath fizzies, smudge sprays, and salves infused with traditional plant medicines. Sisters Sage is an award-winning local indigenous business run by Tsimshian and entrepreneur, activist, and community builder Lynn Marie Angus and her dog TJ. Passionate about crafting wellness products that are respectful of the land we live on, Sisters Sage is committed to a heart-centered approach to self-care as well as our collective healing. Located on 1312 Kingsway, you can drop by from Monday to Saturday from 10 a.m. to 6 p.m. See you there. The news are getting you down, or you're tired of scrolling on your phone? Massey Books is the one-stop shop for you. A 100% Indigenous-owned business that is committed to giving back to local charities, community initiatives, and organizations, Massey Books has a vast selection of rare and unique books, as well as a diverse range of books that are from underrepresented authors. You can shop online at masseybooks.com or visit their store on 229 East Georgia Street in Chinatown. They are open 7 days a week from 10 a.m. to 6 p.m. Wednesday to Saturday, and 12 to 5 from Sunday to Tuesday. Their friendly staff would love to give you a hand to find your new favorite read.
1: አድማጮቻችን ተመልሼ መጥቻለሁ። እንደምታውቁት እንግዲህ ማስተዋቂያዎች አሉ። እነኛ ነው ግድ ማረግ አለብን ምክንያቱም ማስተዋቂያ ነው የሚያንቀሳቅሰን። እና እንግዲህ ባለን በአገራችን ሁኔታ ላይ የሁላችንም ኢትዮጵያኖች በሙሉ ሰላም ፈላጊ እንደሆነ እና ሰላም ቢወርድ ነበር የሚል ብዙዎች ሲናገሩ ሰማለሁኝ አለሁኝ። ኢትዮጵያ ሕዝብ ሁልጊዜም ለሰላም የቆመ ነው። ሰላም ባይኖር ኖሮ ሰላም ፍላጎት ባይኖር ኖሮ በዚህ ባሁኑ በሚደረገው ነገሮችን በዘረኝነት ወይንም በአንድ ክልል በማድረግ የሚደረገው ትግሎች በሃይማኖት ላይ ለምሳሌ አርሲ ላይ የሚደረጉ ነገሮችን በሙሉ ታይቶ ይሄ ነገር ኢትዮጵያ ሕዝብ ሰላምና ፍቅር አንድ የተጋባ አንድ ኖረ ባይሆን ኖሮ ይሄን የምንሃል ደረጃ እንደደረስን ስንቱ በተላለቀን ቱሲ ጋር ለምሳሌ ብዙ ነገሮች ሊሆኑ ይችላል። ግን ኢትዮጵያ ሕዝብ ሃይማኖተኛ ፈጽሞ በዲሲፕሊን እንግዲህ እንዴት ልበላችሁ ኢትዮጵያ ሕዝብ ተባብሮ ተጋግዞ ሚኖር ሕዝብ ነው። ይሄ ሁሉ ሆኖ ወንድም ከደገደረው ሲባል ደው ማይገል ነገር ግን ወደ እግዚአብሔር የሚጮህ ነው። ይሄም ነው መሰለኝ በአሁን ሰዓት በኢትዮጵያ ውስጥ ትልቅ ችግር ፈጥሮ እንደነ ያብይ ወታደሮች በየቦታ እየሄዱ እየተኮሱ በቤተክርስቲያን ላይ እንዲሁም ባንዳንድ ቦታዎች ላይ በጦር ያዘመቱ ምስኪኑን የደሃውን ህዝብ ትንሽ በቃ 18 አመት ያልሞላው ከቤተሰብ ጋር ከም ብዙ በጣም ህይወቱ በከንቱ የተቀነጠሰ ብዙ ሰዎች እንዳልሁላችን አቃለ። ይሄ ማን ነው የክሌ ሳይሆን ኢትዮጵያን ወጣቶች ናቸው በዛት የታመሱ የተገደሉ ያሉት። ምልብ እርስ በርስን የማዋጋት ሁኔታዎች መንግስት ይሄን ነገር መፍትሄ ሰጠው በውይይት ተደርጎ ይሄ ነገር መወያየት ሲገባው በጦርነት በእልህ የሚደረገው ነገር አገራችንን እየጎዳ ነው። በተለይ በአሁኑ ሰዓት እንዲህ በአማራው ክልልና በተለይ በትግራይ ውስጥ ያለው ጦርነት በአሁኑ ሰዓት ብዙዎች በሱዳን አካባቢ ላይ ድንበር ላይ ብዙ ወጣቶች እንደስከ ጀርናል ድረስ ወይንም ብዙ አለቆችም እንደ ሞቱ ነው የሚነገረው። ይህ ነገር ማንንም ሰው እሰየው እንኳን ሆነ ምን ላደረለን ምክንያቱም ካለፈው ምን ማርነን ሁላችንም ሁሉም ራሳችንን ማየት ነው በመጀመሪያ ራስን ማየት እኛ ማነን እንዲህ ብንሆንሳ ለምንስ እነሱ እኛ አይደለም ነው ኢትዮጵያን ካን ሁሉም ኢትዮጵያዊ ነው ፒሪድ ይሄ ከሌ ነው ይሄኛ ኢትዮጵያ አይደለም ይሄኛው እንደዚህ ነው የምንኖርበት ጉዳይ አይደለም። እና በከባድ ችግር ላይ ውጥረት ላይ ያለው እግዚአብሔር ይሄን ጦርነት እንዲያመጣ አንፈልግም መሆንም የሌለበት መሆን ሁላችንም መጸለይ ያለብን ምክንያቱም በዚህ በትግራይ በኩል የሚነሳው ጦርነት እንዲሁም ደግሞ የብልጽግና ወታደር ወስኗል የሚል የዩቲዩብ ነገሮች አሉ። አንዳንድ ጊዜ መጠንቀቅ ያለብን አንዳንድ ነገሮች ገና ሳይጀመር የሚንተርኳሉ ነገሮችን የሚያቀጣጥሉም ስላሉ ያን ተጠንቀቅ በእንደዛ አይነት መልኩ ከሆነ ፍጹም ተግባብ አይደለም። ህዝቡም እየነቃ ነው ያለው በአሁን ሰዓት። በእርግጥ እንዴት ብትሉኝ ብዙዎቹ ባለፈው ያለውን በዘረኝነት ማክረር ከላይ ስለሆነ ነው ይሄን ሚሊዮን ትለው በኢትዮጵያዊነት ወይንም ሰው መሆን ብቻ እንደሚያወጣ ብዙ እያወቀ ነው ያለው። ስለዚህም አብይ ምንድነው በዚህ ጊዜ አይፈልጎም ይሄን ነገር። ምክንያቱም ይሄ ነገር ሀፕን ከሆነ የአብይ የስልጣን ዘመን ምን ሆነ ያበቃል አይደለም እንዴ? ያበቃል። በጣም የሚገርማችሁ ነገር የኢትዮጵያን አሁን በቀደም ነው ፓርላማ ላይ የሰማሁት የኢትዮጵያ ህዝብ ይራበው ምን ይያለው እናንተ ይዝናናችሁ ብሎ ባለስልጣኖቹን ሲናገር እንደሰማሁት። እንደዛ ከሆነ በራሱ ላይ ታክስ መጨመር አንዳንድ ነገሮችን ማድረግ ይህ ሁሉ ተገቢ አይደለም ምን ነው? ምክንያቱም ገንዘቡ መንግስት ታክስ ያስፈልጋል በልኩ ሲሆን ነው እንደሰው አቅም ነው። መንግስት ያለ ታክስ ምን ይወራል አይኖርም አይደል? ምናቀው ነው ነገር ግን በልኩ ሆኖ ከመሳራ ከሚሳይል ከመግዛት ድሮን ከመግዛት ለምን ነው ትራክተር ወይንም ፋክተሪ ሰርቶ ሰው ይራሱ አመርቶ ራሱ ካቀረበለት ማንም ሰው የትኛው ማቀር አይደለም እንደዚህም ቢሆን ሰርተን ነው የምንመጣው አይደለም እንደሄደን ሰርተን ምን ብለን በነፃ ሚሰጥ የለም አይደለም ለፍት ሆኖ አለ በጣም 8 ሰዓት ከሆነ 8 ሰዓት ለፍተን ነው የምንመጣው እንደዛ ቢደረግለት መልካም ነው የሚል ሐሳብ ነው በኔ በኩል ያለና በኢትዮጵያ ውስጥ ያለውን ውጥንቅጥ በጣም የሚያስቀረት የሚችለውና ነገሩን ሰላም ፒስ መፍጠር የሚችለው የአብይ መንግስት ነው። ግን ፍላጎቱ እንደሌለ በእርግጠኛ ሁላችን መናቅናል። እንዲሁም ደግሞ በዚህ በአማራ ክልል ውስጥ ደግሞ የምታዩት የፋኖ እንቅስቃሴ በጦር ኃይል አብይ ስለመጣበት መከላከል የሚችለው እንደም በጦር ነው። ስለዚህም በአሁን በቅርቡ ስፔሻል ኮማንዶች ወጣቱ በፍላጎት በግድ ሳይሆን በፍላጎቱ እየገባ ትግሉን እየተቀላቀለ ነው። አንድ በሚደረጉ ድርጊት በየከተማው እንኳን ሌላ ቀርቶ አዲስ አበባ ውስጥ ፖሊስ እንደ አንድ ክፉ ፖሊስ ሰላም አስከባሪ ሳይሆን በቃ የሚፈራ ልክ ጫካ ሽፍታ ገብቶ በጥይት እንደመታ ከተማው ስትሄድ ፖሊስ ዳር ዞር የሚሉ ናቸው። ምክንያቱም በአደባባይ እየገደሉ በአደባባይ እየደበደቡ ህግ የሌለበት ሀገር የሆነ ዘመን ያለ ነው። ይሄን እንኳን ማስተካከል ትለው ፎክራሉ በፓርላማም በመደም። ስለዚህ የኛ ሁላችንም የኛ ምንድነው ይሄ ሁሉ ነገር ሲሆን እያንዳንዱ ኢትዮጵያዊ አንድ መሆን ነው። እንደሰው ራሳችንን ቆጥረን ያለው መንግስት ለማስወገድ በጋራ መነሳት ብቻ ነው ማር ሌላ ምንም አማራጭ የለም። ምክንያቱም አብይ ከእንግዲህ ወዲህ በጣም ከሽፎበታል አይመለስም ዴ አብይ አሁን አይመለስም ተለማመደው ጦርነቱን ምኑንም ድሮ ችግር ነበር አሁን ነው። እና ስለዚህ በዚህ መልኩ የሀገራችን ሁኔታ ሁላችንም በውጭ የምንሄደው ነገሮችን ከማባባስ በተለይ በህዝብ መሃል የሚደረገውን ነገር በፖለቲካ ድርጅትና በአንዳንድ እንደዚህ በግንባር የሚደረገውን ሁሉም የራሱን አቅጣጫ መርዳት ይችላል መብቱ ነው። ግን በህዝቡ መሃል እዛ ውስጥ የሚያስፈራኝ ነገር ቢኖር አስቡ ሁላችንም አማራው ወደ ትግራይ ወደ ኦሮሞ አከለ ምኖር አለ በዛት ይሄው የተገደሉ ኦርቶዶክሱ ሙስሊምና ክርስቲያን ኢትዮጵያ ውስጥ ነው አይደለም ሌላ ኃይል ካልሆነ መስከር ይሄ ፍጹም ተከባብሮ ምኖር ህዝብ ነው ፕሮቴስታንቱም ጭምር በሙሉ። ነገር ግን አሁን ብዙ ፕሮቴስታንቶች ያለውን መንግስት እንደሚቃወሙ እናቃለን አይደለም እንዴ? ካረለም የሚሉ አሉ። የሚደግፉም ሊኖሩ ይችላሉ እኮ አይደለም እንዴ? ሁሉም ለሆዱ ያደረሰው እንደዛ ነው እና ሊደግፉ ይችላሉ። ዋናው የፖለቲካ ድርጅትን መደገፍ የራሱ መብት ነው። ማንም ሰው የፈለገውን ነገር ነገር ግን ነገሮቹን አስተዛ መዛዝ ነው። ይሄን ለራሱ ለህይወቱ እንደሰው አስቦ ካላረገ ያ የፖለቲካ ድርጅት ያንዱ መደገፍ መብት ነው። እኔ በእርግጠኛ ማንም ሰው ራሱ ነው አምኖበት ከገባ ይደግፍ። ለምን ትደግፋለ ብዬ እምቃወመው ሰው የለም። ነገር ግን እኔ ደግሞ እምደግፈውን ራሴ ምርጫ አለኝ ያንን ደግሞ ምን መደገፍ ነው ያለብን። ይሄ ነገር ነው። ሌላ በህዝብ መሃል እንኳን በዛና በኖርዝ አሜሪካ ውስጥ አንድ ነገር ተፈጠረ ተብሎ አንዱን በአንድ ካታጎሪ አንዱን በአንድ በኩል አድርጎ ራስን እንኳን እንዳንተባበር የሚደረጉ ሁኔታዎች አሉ። ስለዚህ እኔ የምለው በራሴ ሁላችንም አንድ ላይ ሆነን ይሄንን ያለን መንግስት እንዲያቆምና ዋናው አዋጪው ነገር ማረግ ነው። ነገር ግን በጦርነት በርግጥም ማንንም ሰው ራሱን ለመከታተል ማንንም የፋኖ ጫካስ መንጓት የሁሉ ጉዳይ ነው። አሁን ወደፊት ቢቀጥላል ነገሮች የሚስተካከሉት ያለው መንግስት ሁኔታውን አርጎ ሁሉ ወደ መድረክ አቅርቦ በሰላም መነጋገሩን የሚያዋጣው ብያምናለሁኝ። በተረፈ እንግዲህ ኢትዮጵያ ውስጥ ያሉ ወጣቶች በአሁን ሰዓት ምን ያህል ችግር ላይ እንዳሉ ሁላችንም እናውቀው። ከሀገር ከመኖር መውጣት ነው የሚመርጡት። በምንም ሆነ በምን በእውነቴን ነው የምላችሁ፣ በምንም ሆነ በምን ከሀገር ለመውጣት ነው ሁሉም ሲጠይቋቸው። እውነቴን ነው፣ በጣም የሚገርም ነው። በሀገራቸው ላይ ያፈሩ ናቸው አብዛኛው። ጥቂቶች ደግሞ በቃ እንደፈለጉ የሚሆኑበት ሀገር ነው። ስለዚህ ይህን ትውልድ ሴፍ ካላረግ ነው በጣም ሎስት እናደርጋለን። አሁን በመሀሉ ላይ ባለፈውና ወደፊት የሚመጣው መሀል ላይ ምን ጠቅመንና ሀገርን መገንባት ነው ወደፊት ተስፋ እንዲኖር የሚለው ይሄ ትውልድ ነው። ይህን ትውልድ እየወሰደ ወደ ጦርነት ማስገባት። ብርሃኑ የትምህርት ሚኒስቴሩ ይጥላል፣ 3% ብቻ አሳለፍን ይጥላል። አብይ እየወሰደ ወጦርነት ግንባር ይወስዳል፣ መንገድ ላይ ያፈሰ ምናምን። ይሄ ነው ዘዴው እና በጣም የሚያሳዝን ነው። ነገር ግን ሁላችን ማለት ያለብን በአሁን ሰዓት ነገ ጾም ይፈታል፣ እንኳን ኦርቶዶክሶች አደረሳችሁ እንላለን። እንግዲህ ወደፊት የሚመጣውን ነገር ሁላችንም በጋራ ሆነን በፍቅር ሆነን ኢትዮጵያዊነትን ሳናወዛግብ ወደፊት ራሳችንን ጠብቀን ለሌላውም እርዳታ አድርገን መኖር ነው የሚያስፈልገው እና የኢትዮጵያን ሁኔታ ሁላችን እናቀዋለን። በጣም በጣም የሚያሳዝን ነው። ነገር ግን መወጣት ይቻላል። ኢትዮጵያኖች ከዚህ ፊትም ብዙ በጣሊያን ጊዜም ብዙ ችግር ደርሶ በጋራ ሆነው ተውቶታል። ከዚህ ፊት ያለውን በሙሉ አሁን ይወጥቷል ብዬ ነው የማምነው። የዛሬ መልእክት ምንድን ነው? ሁላችንም በአንድነት ሆነን ለሁሉም ኢትዮጵያዊነት እንቁም ነው። ሌላ ምንም ተአምር የለም። ዘር ሃይማኖት ሳንለይ። ወርቁ አያሌው ነኝ ከዚህ ከሲአይቲአር 101.9 ኤፍኤም ቫንኩቨር ቢሲ ካናዳ። አመት ባል ነው እንዝናናለን። አንዳንድ ፕሮግራሞችን ይዣለሁ። አንድ ሙዚቃ ላሰማና ለስሚቀጥለው ዝግጅት እንዘጋጅ። እነሆ ሙዚቃ

ኢትዮጵያዊ አገሬ በእርግጥ ነው ማን እንደ ኢትዮጵያ እስቲ ብዙም ጊዜ እዚህ ካናዳ ውስጥ ስንኖር የትም ቦታ የትም ሄን ሌላ ስም አይሰጡም ወይ አፍሪካዊ ወይም ኬት መጣ ኬት ነው ሌላው ደግሞ ከባህላችን ውጪ ለምሳሌ እኔ ብዙዎችንም ማያቸው መቀበሪያ አይነ ነው ኢትዮጵያ አድርግልን የሚሉ አሉ እንደው ሪታየርመንት እንኳን ሰው ቢሆን ወደ ሀገሩ ሄዶ በብዙዎች በቤተሰብ በልጅ ወይንም በዘመድ ታጅቦ ሽምግላን ወደ ቤተ ክርስቲያን እየሄደ መምጣቱ ትልቅ ነገር ነው። እዚህ ግን ይሆናል ወይ ነው? እንጃ ሲኒየር ሆም ገብተን እንግዲህ ያለው ሁኔታ ብዙዎች ታውቃላችሁ። በጣም የሚያስፈራ ነው እና በእኔ አስተያየት ማለት ነው ሁሉም የራሱ አመለካከት ይኖረዋል እና ወደንም ጠላንም የኢትዮጵያዊ ኢትዮጵያ ሀገሩን የማይወድ የለም ሁሉም በሙሉ እና አገሩ ሳይደርስ ወይንም ስለ ሀገሩ ካላወራ ስለ ሀገሩ እድር የምንገባው ለምንድን ነው? እድር የምንከፍተው ቤተ ክርስቲያን ሙስሊሙ እንዲሁ በመስጊድ ኢትዮጵያ እንዴ እያደረግን የምናደርገው ኢትዮጵያነታችን ባህላችንን ለመያዝ ነው እና ሁሉም የራሱ የሆነ ለምሳሌ አሜሪካዊ ሲቲዝን ይኖራል፣ ካናዳዊ ሲቲዝን ሊኖረን ይችላል። ወደንም ጠላንም በውስጣችን ያለው ኢትዮጵያዊ ነው። ሌላው ቢከፋ እንኳን እንዳው ችግር ቢደርስ በዚህ ሀገር ሂዱ ወደ ሀገራችሁ ነው የሚሉ አለም እንዴ እንደምታዩት አሜሪካ ውስጥ እንደተደረገ ብዙ ሊሆን ይችላል። እና የምንበላው ምግብ ሱቆቻችንን እንጀራው ሁሉ ነገሩ የምንሰባሰብበት እውነቴን ነው ውበታችን ነው። ብዙን ጊዜ ስንሰባሰብ ያው እንከራከራለን፣ ብዙ ብዙ ነገሮች አሉ። ይሄ አንዱ ውበታችን ነው ብያለሁ። እውነቴን ነው የምልህ ለክፉ የሚሰጥ ነገር አላየሁም። ቀደም ብለን እንግዲህ ሁሉ ጊዜ እንደምናየው በየቅዳሜና አርብ እንዲወጣ እንላለን ጓደኞቻችን ጋራ፣ ችግሮች ይፈጠራሉ። ግን ያ ችግር በጣም በጣም ከፍቶ የሚሄድ አላየሁም። እንግዲህ እንግዲህ ብዙ ጊዜ አመት ቆይቻለሁኝ። ትንሽ ከተኮራከምን ተነጎዳ ካንዶር በኋላ የሚታረቅ ህዝብ ነው። በባህል ላይ ነገር ቤተክርስቲያን እንገናኛለን፣ አንዳንድ ክርስትና ቦታ እንገናኛለን፣ ብዙ ብዙ በዛ ይቅርታ ተባብሎ ይሄዳል። እና ይህ የኢትዮጵያዊነት ታላቅ ትልቅ ነገር ነው። እውነቴን ነው የምላቸው በሌላው ዓለም የሚከበር ጭምር ሁሉም ኢትዮጵያን የማያካለ ከኢትዮጵያዊነት ጉግል አርግ ብላችሁ ነገ ስለኛ ታሪክ አውቶ የሚያይ ነው። ስለዚህ ምንድን ነው ማለት የፈለግኩት እኛ መንከባከብ አለብን፣ እራሳችን መፋቀር አለብን፣ እራሳችን እንትን ጊቭ አፕ ማድረግ ለአንዱ በቃ በይቅርታ ማለፍ። በዚህ ሀገር ብዙ ስትረሶች አሉ፣ ብዙ ብዙ ነገሮች አሉ። ያንን አልፎ እርስ በርስ የመረዳድ መንፈስ እንዲኖርብን አንዱ ሲደክመው መገዝ። እኛ ባህላችን እንደምታውቁት አንድ ሰው ካረፈ ቀበራ ያጥም አለ፣ ሁላችንም እንቀብራለን አለ። በምንም ሆነ በመዋጮም በምንም ብቻ ያ ሰው ኢትዮጵያዊ የሆነ ማንም ዝም ብሎ የሚያልፈው የለም። ይኸው እዚህ ከተማችን አሉ። ለዚህ በጣም ብዙ ሰዎች ከመቃጠል ሬሳን ከሚቃጠል አድነው በስነ ስርዓት ያስቀበሩ አሉ። እንግዲህ ይሄ ምንድነው ኢትዮጵያዊነት ነው አይደለም እንዴ? ያን ዘሩን አይጠይቁም። የት ዘርክ እንደሆነ አናውቅም። በሙስሊሙም በክርስቲያኑም በዚህ በከተማችን ያለው ህዝብ አንድ ላይ ሆኖ ነው አመት በዓል ላይም ስንሆን፣ እውነቴን ነው የምለው አናውቀውም። ክርስቲያኑን ሙስሊም ሳይሆን ኢትዮጵያዊነታችን ነው። እንደምን አደርክ እንደምን አደርክ ተባብሎ ሁሉም እንዲሁ ዝግጅት ሲኖር ሁሉም ተፍ ተፍ ብሎ ነው። ለምንድን ነው? ያችን ኢትዮጵያዊ ባህላችን ለመጠበቅ ነው። ስለዚህ እኛ ለዚህ አሁን ያለው ወጣት ማለትም እንግዲህ ከዚህ ፊት ባያደርጉም በእኛ ጊዜ ወጣት ሆነን ባይሆንም በአሁን ሰዓት ሁላችንም ትዕግስትን፣ ፍቅርን፣ መተባበርን ምን ያህል እንደሚጠቅም ባህላችንን ማሳየት ነው ያለብን። አሁን የሚያድጉት ወጣቶች በጥላቻ የምናወራቸው ቤት ውስጥ እኔ አሁን ብዙ ሰማለሁኝ። በእውነቴን ነው የምልህ ቤት ውስጥ ጥላቻን ይሄ በዘር ይሄ ከሌ ነው እዚህ ጋር ቲጂ ይሄ መጥፎ ነው ይሄ አትሂድ ምናምን እየተባለ የሚወራ ብዙዎች አሉ። ያንን ይዛሉ ወጣቶች። እንግዲህ እዚህ ሀገር ደግሞ በጣም ሴንሲቲቭዎች ናቸው። ያንን ከማስተማር ይልቅ ለምሳሌ ኢትዮጵያን ኮሚቴ አሁን የግራጁዌሽን ተክ እንኳን ደስ አላችሁ ለሚቀጥለው መቼ ነው የሚሆነው ወጣቶቹን እንኳን እንደውን እንጃ እንዴት ነው እንጃ እንጂ
የኮሚኒቲው እንዲያስተባብር ሌሎች ደግሞ እነኚህ ወጣቶች አሰባስቦ ፒክኒክ እንዲሄዱ ኳስ በያ በአመት አንድ ጊዜ ቮሊቦል ምናምን እየተዘጋጀ እንዲዘጋጅ ጥሩ ነው። ኢትዮጵያን ኮሚኒቲ ውስጥ ያሉ ሰዎች ጥቂቶች ናቸው። እኛ ከውጭ ነው ድንጋም ኖረውረው ወነቴ ነው ማለት ጥሩ ነገር እንኳን እናገር ብዙ የለም። ስለዚህ ከነሱ ጋር ተባብረው ህጋዊ ሆነ ነው ኢትዮጵያን ኮሚኒቲ ነው ጉልበት አለው ህዝብ አባላት አሉት። እነኚህን ከዚህ ያለውን ከታች ያለውን ኮትኩተን ማሳደግ አለብን። በእውነቴ ነው ማለት ይሄም ደግሞ ወጣት ያን ተቀብሎ ህፃናቶችን እዚህ ቦታ ትልልቅ ነገር የሚሰሩ አሉ። እውነቴ ነው ማለት በቋንቋ ትምህርት ለስንት ዓመት የቋንቋውንም ባህሉንም ምግብ አሰራርንም መታስተመር እህታችን አለች ሁላችንም እናቀው። ግን ስንቶቻችን ነን በአመት አንድ ጊዜ እዛ ሄደን እንኳን ሰፖርት ምናደርገው ምናረጋት ነገር የለም። ቋንቋችን ታስተምራለች የባህል ምግብን እንዲሁም ደግሞ አንድ ወንድማችን አለ የባህል ጨዋታ ነው ሁሉን በህረሰብ ጨዋታ ይሄ ከለ የሚል የለም። እንዲ ያሉትን ድጋፍ ያስፈልጋቸዋል ማየት አለብን። የግል ፍጹም ሰው ልጅ ምላስና ጥርስ ሳይጋጭ ነው አርፍም ይባላል እና ሰዎች እንደጋጫል። ግን በጣም ሲሪየስ ሆነን አንድ ነገር ካረገ ይሄ ከለ ስለሆነ ይሄ እዚህ ከስለሆነ ብለን ከመንደል ለወጣቶቹ ለታዳጊ ህፃናቶች ምናስተምርበት ምክንያት ለምን እንዲያልኩት ብዙ የሰማሁት ብዙ ነገር ስላለ ነው። ከኔም ጭምር ይሄን ነገር ሁሉ ነገር አቮይድ ማድረግ ሰላም ምን ይመፍጠር ወዲያ ለነኚ ትውልድ መዝጋይ ነው። አንዱ ትልቁ ሶርሳችን ኢትዮጵያን ኮሚኒቲ አለ እድር አለ ሌሎች ዝግጅቶችም አሉ። በዛውስ መካተቱ በጣም በጣም በጣም አስፈላጊ ነው። እና ስለዚህ በኢትዮጵያዊነት የምንደራደረው ነገር አይኖርም ለማለት ነው። ያ ማንደራደረው ነገር አይኖርም። ስለዚህም ይሄን ዘፈን ሳሰማ በኢትዮጵያዊነት ስሜት ነው። ሁላችንም ኢትዮጵያዊነት ኤርትራኖች ኢትዮጵያና ኤርትራን የሚለየን የለም። በእርግጥ እንዲህ ስጠራ በጣም ነው የሚከብደኝ፣ ግን እኛ ማለት ነው እኛ አንድ ላይ ያለን ተዋልደን አብረን በልተን ጠጥተን እውነቴ ነው በጣም በጣም እኔ እንትን ይቅርታ አድርጉልኝና አብሬም የተማርኩት መጀመሪያ ትምህርት የደረጉት ኤርትራውያን ናቸው እንደ ዛሬ ሳይሆን። እና አንዳንዴ በእንደዚህ አይነት መልኩ እንኳን መሆን የለበትም። ብዙን ጊዜ እኔ ፍጹም ጓደኛ ኤርትራ ጓደኛ አይደለም ምለው በስሙ ነው መጠራው። እውነቴ ነው ምለው እኛም በስሙ በእርግጥ አክሴፕት እናደርጋለን የኤርትራን ሀገራቸው ነው በቃ ይሄን ምንም ጥርጥር ሀገር ነው እንጂ ወደኋላ የምንሄድበት መንገድ የለም። ስለዚህ ይህንን ለማለት ነው ያሰብኩት። እና አንድ እንድንሆን ፍቅርን ለልጆቻችን ለወጣቱ ሀምብል መሆን መታገስን የምንማርበት ጊዜ እንደሆነ ምክንያቱም በጣም አስፈሪ ሁኔታዎች የተፈጠሩ ነው። አድማጮቻችን ወርቁ አያሌው ነኝ። አሁን ከዚህ ከአንድ አፍሪካ ማማ ሙዚቃ ከማሰማት በፊት አንድ ሙዚቃ ጀባ ብያችሁ ወደ አፍሪካ ማማና እንደገና ደግሞ እንዲሁም የተስፋውን ከበደ ቀልዶች አሉ ጊዜ ካሉን ያው ይኖረናል ያንን አሰማችኋለሁ። ከኔ ጋር ሆኑ አድማጮቻችን። በእውነት ሁላችሁም ሀሳብ ስጡ። ምንም ቢሆን ሀሳብ ብሰጡ በእውነት በጣም ይጠቅማል እንጂ አይጎዳም። ስለዚህ ከኔ ጋር ሆኑ። አንድ ሙዚቃ የአፋርኛ ሙዚቃ ጀባ ልበላችሁና ወደ አፍሪካ ማማ ከሄን በኋላ ማስታወቂያዎች አሉን። በከተማችን ውስጥ ያሉት ሁኔታዎችን እንነጋገራለን። ቴክስ የምታደርጉልኝ ከዚህ ፊት የደውላችሁ ያናገረችኝ ዛሬ መልስ ሰጣችኋለሁ በእርግጠኝነት ነው። እና እነሆ ሙዚቃ

አድማጮቻችን አሁን ጀምሮ ዝግጅት አፍሪካ ማማ በሚል የተለያዩ የአፍሪካኖች ሙዚቃና ታሪኮችን እናቀርባለን። ስለዚህ አፍሪካ ማማ ፕሮግራም አሁን ጀመረ።

0: አድማጮቻችን ከዚህ ከሲአይቲአር 101.9 ኤፍኤም ቫንኩቨር ቢሲ ካናዳ የሽክሹክታ ሬዲዮ አዝጋጅ ወርቁ አያሌው ነው። ማማ አፍሪካ ፕሮግራማችን በዚህ ይጠናቀቃል። ወደፊት ልዩ ፕሮግራሞችን ይህን ቦታ ለመያዝ ነው የምናደርገው ነገር ይኖር። ከዚህ በኋላ የሚቀጥለው እንግዲህ ከአንድ ማስታወቂያች በኋላ የከተማችንና አንዳንድ ኢንፎርሜሽኖች ማስታወቂያች ካሉ እያን ጀባላችሁና ወደ መዝናኛው ፕሮግራማችን ወደ ሙዚቃው እንገባለን ማለት ነው። አለም ደ ጥሩ ጥሩ ሙዚቃዎችን አዘጋጅቻለሁ። ትዊስት ሁሉ አለ ዛሬ። ቻቻ የሚለውን ከጥንቱም ኮልድ ስኩል ነው የሚሉት ከዚህም አርጌ ሙዚቃዎችን አዘጋጅቻለሁኝ። የተመረጠም የተጠቆመም አለ። አንዳንድ ዘፈሮቹን ደግሞ የማላሰማቸው ሊኖሩ ይችላሉ። ስለዚህ ከአንድ ሁለት ማስታወቂያዎች ከዚህ ስቱዲዮ ማስታወቂያ በኋላ ያለንን የዚህን የከተማችንን አንዳንድ ኢንፎርሜሽኖች ጀባላችኋለሁ። እስከዛ ነው ማስታወቂያው።
1: Is the simple joy of riding a bike missing from your life? No worries. Ride On Bike Shop has got you covered. Ride On has the best deals in town for new and used bikes, top-notch servicing, and all the parts or accessories you've been dreaming about. Whether you've got a little one who needs to learn how to ride, or if you're about to go on the Tour de France, Ride On is the place for you. We'll also happily pick up your old bikes and recycle them back into the community. Located on 2255 West Broadway, we are open from 11 a.m. to 6 p.m. from Tuesday to Saturday. That's R-I-D-E-O-N Bike Shop. See you there!
2: When life feels heavy, you don't have to carry it alone. Elira Counseling offers compassionate, professional counseling for women and gender diverse individuals in Maple Ridge and surrounding communities. Whether you're dealing with anxiety, stress, burnout, relationship struggles,

0: grief, trauma, or major life changes, Ilira provides a safe, supportive space to heal and move forward at your own pace. Rooted in the trusted care of Cythera Anti-Violence Society, Ilira's registered clinical counselors offer trauma-informed support both in person and virtually, with affordable options available. No referral is needed. Sometimes the strongest thing you can do is reach out. Book your appointment today at cythera.ca/Ilira-counseling. That's cythera.ca/Ilira, spelled Ilyra-counseling, or call 604-467-9939. Ilira Counseling. Grounded in care, guided by hope. Healing yesterday, holding today, hope for tomorrow.
1: አድማጮቻችን ወርቋ ያለው ነኝ ከዚህ ከሲአይቲአር 101.9 FM ቫንኩቨር ቢሲ ካናዳ። እንግዲህ የከተማችን አንዳንድ ዝግጅቶች አሉ፣ ያንን በማስተዋወቅ ያለኝ። እንደምታውቁት የኢትዮጵያን ኮሚኒቲ በየአመቱ ኢትዮጵያን ዴይ በማድረግ ያዘጋጃል እና ኦክቶበር 1st ስለሆነ ኦገስት 1st ስለሆነ ይቅርታ ኦገስት 1st እንግዲህ ከዚህ ማለትም ኦገስት 1st ካሁኑ ከሶስት ሳምንት በኋላ ነው። አሁን ከሶስት ሳምንት በኋላ ኦገስት 1st ይሆናል። ያም ቅዳሜ ነው። ልክ ቅዳሜ የዛሬ ሶስት ሳምንት ዝግጅት አለ እና በዛ ዝግጅት ላይ እንግዲህ የምትሳተፉና ድሮም ቮለንተር የምታረጉ እንዲሁም ደግሞ የባህላችንን ምግብ የምታዘጋጁ አንዳንድ ነገሮች የምታዘጋጁ እንግዲህ ኢትዮጵያን ኮሚኒቲ ያው ኢንፎርሜሽን እንደሰጣችሁን ሌሎቻችን ደግሞ በዛ ቀን ነው ኦገስት 1st ካላንደራችሁ ላይ ሙሉ ምን የት ቦታ እንደሆነ በትክክለኛ እንግዲህ ፖስተሩ ተሰርቶ ሲሰጠኝ አላገኘሁትም በግለሰብ ላይ ተነገረኝ። ስለዚህ ወደዛ እንሄዳለን። ያንን እንግዲህ ሁላችንም ተገኝተን ኢትዮጵያን ዴ እንግዲህ ወጣቶች ያዘጋጁትን ጻናቶች ያዘጋጁትን ሌሎችም እንዲሁ ባለው በስቴጅ ሁሉ ጊዜ እንደሚደረገው ለየት ያለ ከሆነም በጣም ደስ የሚል ነው። ያን እንግዲህ እንድታቆት ነው እና ኦገስት 1st ቅዳሜ ለት የዛሬ 3 ሳምንት እዚህ በቫንኩቨር ኤድመን አካባቢ ይዘጋጃል። የሚቀጥለው ሳምንት ሙሉ ኢንፎርሜሽኑን ምን እንደሚደረግ በሙሉ ሌሎቻችሁ ደግሞ ምግብ የምታዘጋጁ አንዳንድ ዝግጅት ካላችሁ ይደላችሁም ቻርጅ አላረግም ደውላችሁ ንገሩኝ እንዲህ ዝግጅት አለ እዛ ጋር ተዘጋጅተው ሰዎች ምን ምን አለ ብለው ካሁኑ ያለውን ሁኔታ ካወቁ መተው ስለሚገዙ ይሄን ነገር ኢንፎርም ብታርጉ መንገዱ ክፍት ነው አላለሁኝ። በሚቀጥለው ደግሞ አንድ እንግዲህ እንደምታውቁት ቫንኩቨራችን ሁልጊዜም አንዳንድ ነገሮች አይጠፉም። ስለዚህ በተለይ በአሁኑ ወቅት በዚህ ባለፉት ሳምንት 3 ሳምንት 4 ሳምንት አካባቢ ነው 3 ሳምንት ቢሆን ነው እንዲሁም በዚህ በመድኃኔዓለም ቤተክርስቲያን አካባቢ ትንሽ ችግር ተፈጥሮ ነበር። ችግሩም ደግሞ የሊስ ችግር ነው። ሊስ ማለት እንግዲህ ያ ባለቤቱ ያንን ሊሳቸውን ማለትም እንደገና ሪኒው ላለማድረግ በማላድርጋቸው እነሱም በድንገት ያልጠበቁት ነገር ነው። በቀላሉ በየአመቱ በየስንት አመቱ እንደሆነ ሊሱን ስለሚፈርም በእንደዛ አይነት መልኩ ተፈጥሮ ትንሽ ተፈጥሯል። በዛ መልኩ በነገው ዕለት ያው መድኃኔዓለም ቤተክርስቲያን ታቦቱም እዛ አካባቢ አይደለም ያለው ወደ ሌላ ቦታ ተዘዋውሯል እና የቅዳሴም ያለ አይመስለኝም። እንግዲህ ካለም ደውላችሁ ጠይቁ። በእንደዚህ አይነት መልክ ነው ያለው እና በዛ መከን እንግዲህ ሊሱንም ያልተፈረመበት ምክንያት እንግዲህ ከኋላ አንዳንድ ነገሮች ችግሮች ስላሉ ነው የሚባል ሁኔታዎች ተሰምቷል። ችግሮቹ ምንድናቸው አላቅ። ስለዚህ ያን ችግሮችን እንደማወቅና አንዳንድ ነገሮች በርግጥም ቤተክርስቲያን የሁሉ መሰባሰቢያ የጻናቶች ባህላችን ስለሆነ በእንደዚህ አይነት መልኩ መሆኑ ትንሽ የሁሉም ልብ ሊሰበር ይችላል። ከየት እንደሆነ ችግሩን እንግዲህ በሚቀጥሉት እንግዲህ ቀናቶች ፍቃደኛ ከሆነ በቀጥታ ሄጄ በሚከበሩት በዛው መድኃኔዓለም ቤተክርስቲያን ከቤት ካገኙም ወይንም ደግሞ በተቻለ መጠን አመራር ላይ ያሉት የሰበካ ጉባኤውን ወይንም አንዳንድ ነገሮችን ጠይቄ ያለውን እውነታ ለአቀርባለሁኝ። በኦዲዮ ብቻ ሳይሆን በቪዲዮም ጭምር ይሄን ነገር ላቀርብ ይችላል። ምክንያቱም ትምህርት ይሆንናል በሚል መልኩ ነው። ምክንያቱም ሁላችንም ቀድሞ መጠንቀቅ ጥሩ ነው። እንደዚህ አይነት ሊስ ነው ሰው ያልፈልግም ካለቤቱ ያልፈልግም ነው እና ነገሮች በጥሩ ሁኔታ እንዲካሄዱ ሌላ ችግሮችም ካሉ ያ ነገር እንግዲህ በምን አይነት መልኩ እንደሚፈታ አላቅም ተፈቶ በሰላም ሁላችንም የአንድ ሃይማኖት ልጆች ሆኖ የአንድ ቤተሰብ አብሮ እየበላ አብሮ እየቆረበ አብሮ እየዘመረ አብሮ እያመለከ ያለ ስላለ በአሁን ሰዓት ትንሽ ችግሮችም ጭምጭምታ ስላለ ያን ነገር በእንደዚህ መልኩ ነው በዚህ ነው ብዬ መናገር አልችልም። ምክንያቱም እርግጠኛውን ሙሉ መናገር ደግሞ መጥፎ ነው በአሁን ሰዓት በእንደዚህ አይነት በተለይ በዚህ በሃይማኖት በኩል ያሉት ነገሮችን ምንም ሳይናገሩ በውስጥ ነገሮች ችግር ካሉት ይፈታል። የማይፈታ ነገር አለ እንዴ? ምክንያቱም እንኳን ይሄና ሰው የተጋደለ በግለሰብ ፖለቲከኞችም ችግራችን ይፈታሉ እንኳን በቤተክርስቲያን በአምላክን በሚያመልኩ ሰዎች መሃል። ምክንያቱም ሁሉም እንደማያው ቅንአት ነው ሁሉም በመጥፋማለ ሁሉም የራሱ ሁኔታ ስላለ ይሄ ነገር በእንደዚህ አይነት መልኩ ነው ብዬ መናገርም አልፈልግም። ነገር ግን አንድ ቃል መገባላችሁ ቢኖር ወደፊት እግዚአብሔር ብሎ እነሱም ቦታቸውን አዘጋጅተው በጠሩን ጊዜ በስፍራው በመናገር ችግሩ ለምን ተፈጠረ እንዴት ሊሆን ቻለ ምንድነው በሚለው መልኩ በቪዲዮ ጭምር በትክክለኛ ነገር የሰበካ ጉባኤ ነው ምየንም ደግሞ የቤተክርስቲያን አስተዳደሮች በመጠየቅ ይሄን ነገር አቀርባለሁኝ ሌጋል በሆነ መንገድ ማለት ነው። ስለዚህ ማላቆን ነገር ከዚህና ዛ ማለት አይችልም። ትልቁ ነገር ግን ሰላም ነው። በቃ ሰላም ነው። ሁሉም በየወቱ ያ ነገር ነው ያለው። ምንም ችግር የለም። ክፉ ነገር ያለ የለም። ስለዚህ ሁላችንም በጸሎት መትካት ነው። እንግዲህ ነገ ደግሞ የጾም መፍቻ ነው። እግዚአብሔር ይመስገን። እንግዲህ እንደ እግዚአብሔር ፍቃድ ሁሉም ሰው በየቤቱ ሊፈታ ይችላል። ሌሎች ቤተክርስቲያኖችም አሉ። አጥቢያ ቤተክርስቲያኖች አሉ። ብዙ ነገሮች ይኖራሉ። ለሚቀጥለው ቃል ገባለው ይሄን ነገር በርግጥ በቪዲዮ አቅርቤ ምክንያቱም እንደናንተ እንደምትሰሙት ነው የምሰማና ነገር ግን እዚህ ጋር ወደፊት ትምህርት እንዲሆን ነገር ችግሮች እንዳይኖሩ ተስማምተን በጋራ ሁሉ ነገር እናስተካክልበት ነገሮች ይኖራሉ። ሌላው በግለሰብ በተለይ በውስጥ አመራርም ሆነ በምን ያላችሁና እርግጠኛ ከሆነ ያን ነገር ኢንፎርሜሽን ለሰጡን ይችላልላችሁ 604-600-4657 እኔ ደግሞ ፓብሊክ ላይ ማውጣውና ማላውጣው ነገር ያለ ቢነገረኝም እኔ አላውጣው ምክንያቱም ይሄ በጣም ሴንሲቲቭ ስለሆነ። ግን ይሄ ችግር እንዳለ ምእመናኖች በቤታቸው ወይንም ሌሎች አጥቢያ ቤተክርስቲያን እንደሚሄዱ ነው ማቀው። ስለዚህ ሌላ አዲስ ነገር ካለ ደውላችሁ 604-600 ደውላችሁ የራሳችሁን ሐሳብ በነጻነት ሳትፈሩ ማለት ነው ሁሉም ሰው እንግዲህ መናገር ይችላል። ለዛሬ ያለኝ ይሄ ነው። እንግዲህ ወደፊት ሁላችንም ባንድ ላይ ሆነን የምናከብርበትን ጊዜ እንፈልጋለን። በጸሎት ማረድ ነው። ፍቅር ነው። ሰላም ነው። አንድ ነን። ዛሬ አንድ ሰው የፈለገ ይሆን ቢሆን ቤተክርስቲያናችን ጋር ነው ፍታት የሚደረገው ክርስትና የሚነሳው እንደዚህ ጸበልም የሚጠጣና ብዙ ነገሮች አሉ። በእውነት በረከት አለው። በእርግጥ እውነቴን ነው የምለው። እኔ በቅርብ ጊዜ ነው ሁሉ ያወቅኩት። ጸልዮ መነሳት ለመተኛት ራሱ በረከት አለው በመንገድም በሁሉም ነገር። ስለዚህ ሁላችንም አንድን ሁላችንም ወንድማምና እህቶች ነን። የአንድ ፈጣሪ ልጆች ነን። ኢትዮጵያውያኖች ነን። ኦርቶዶክሶች ነን። ስለዚህ ሰላም ለሚቀጥለው እስክመጣ ድረስ አሁን ወደ መዝናኛ ፕሮግራም ይሄዳለሁኝ። ወርቆ አያሎ ነኝ ከዚህ ከሲአይቲአር 101.9 ኤፍኤም ቫንኩቨር ቢሲ ካናዳ። ከዚህ በፊት እንግዲህ አንድ ማስታወቂያችሁ ሁለቱን ጀባ ብያቸው የመዝናኛ ፕሮግራም ይኖረኛል። የመዝናኛ ሙዚቃ በመጀመሪያ ትግርኛ በሚቀጥለው ደግሞ ኦሮምኛ አሊቢራን አጫውታለሁ። ከዛ ወዲህ ትዊስት ሁሉ ሙዚቃ ይኖራል። ዘና በሉ። ወርቁ አያለው እነሆ ማስታወቂያ ተመልሼ እመጣለሁ። This is a journey into sound.
2: Hi, this is DJ Wah inviting you to join me every second Sunday at 8 p.m. here on 101.9 CITR for Techno Progressivo. You in my head now, don't you like? This is the house that funk build. This is the house that funk build. Techno Progressivo is the only radio show in Vancouver where you'll hear the best mix of new tech house, techno, and progressive house. Hey, body bang. Hey. So join me every second Sunday at 8 p.m. for Techno Progressivo.
3: House music. House music. Shalom aleichem, Alamin. Peace be upon you all. Released in commemoration of Nakba Day, I'm humbled to share the debut album from Exiliahu, titled Why Have You Stolen the Blue and White Colors from Our Honest Sky? It is a compilation of songs, each written and recorded in one day, with lyrics drawn primarily from the Yiddish anti-Zionist and anti-imperialist poets of the late 19th century. All proceeds from the album will go directly to my friends from Gaza, fundraising to evacuate their families. To hear it, please visit exiliahu.bandcamp.com. That's E-X-I-L-I-A-H-U. Thank you for listening. And befreit Palestine, oimein.

አድማጮች አጭር ወርቋ ያያለው ነኝ ከዚህ ከሲያቲያር 11.9 የመዝናኛ ፕሮግራማችን ይቀጥላል። የተለያዩ ሙዚቃዎችን አሰማቻለሁ ከኔ ጋር ይቀጥላል እስከ 9 ድረስ። አንዳን ቴክስና ኢሜል ያረጋችሁልኝ አለ እሱን ዛሬ ማታ ወይንም ነገ እመልስላችኋለሁ። ወርቋ ያያለኝ የመዝናኛ ፕሮግራማችንን ተዝናኑበት እንሆ

አድማጮቻችን ወርቋ ያለው ላይ እንግዲህ አድማጮቻችን ወደ መጨረሻው ደርሰናል ኦልሞስት 9 ኦክሎክ ሊሆን ነው እኔ በዚህ ሰናበታችኋለሁ ስላዳመጣችሁኝ አከብራችኋለሁ አመሰግናችኋለሁ የሚቀጥለው ሳምንት እስክንገናኝ ድረስ ፈጣሪ አምላክ ይጠብቀን ለሚቀጥለው ሳምንት በተለይ ደረጃ በተለያየ ነገሮች ይጀመጣሉኝ መልካም ሳምንት ይሁንላችሁ ያልኩኝ ሰናበታችኋለሁ ወርቁ አያሌው በዚህ ትዊስትና ፍቅር በሚለው ዘፈን ሰናበታችኋለሁ ደህና ሁኑልኝ